Sí, dai, travaño. ናይ ኤርትራውያን ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ መደብ ኮይኑ ንምክታል ዝኣክል ብካብል ንጥቀሙ 102.1 ብኣንቲና ድማ 99.2 ከምኡ ድማ ብኢንተርኔት ላይቭ ስትሪም ቨቨቨ ፖንት ፍራይስ ሚኑስ ራድዮ ፖንት ደኤልካ ክትከታተል ይከኣል።